0: 산대레만 아르샤누나 데힐레 툴레볼라 데켄바 알통오기네 브렐바 좀비게 작겐 톨힐레 아타 텐돌 달렉바 우모 산대나 멋볼보스 웅흐라돈돌 플레임샤 르들 로긴 불바 발보스 우샤드네 가라토 아레만긴 훈다 자블링 앙사 드이브 니겐 우드르 게노테하 우드헤노이 가드나하 쪼스흐흐네 답은 섬석다 벨을 흑짐 우스카갓 유발생 님을 토에다 월봉네 우든 헤브닷 니근 홈문 아르질르 운드르베이 테흐니게 헨 장주헨 옌산기면 힐디게 여구이네 가르다레 예흐 장주님 베나하 옌산 오르지란 이지는 문 무르길 야슬랄 귀체제가 들지나 두리미야 청샹네 젤르가리르제 부이미네 두린 이지니 벌벌다 청샹냐문 짤제나 수중하간 애군이 성사 바라봐 은채나다 님에게 아찻 아는 것은 혹시 새는 추한 목내름은 벌자 에이 책길에 이르듬째 토스대구나 그지 등을 뚫 옐 얼바소 젤브릇까지라는 얼화영마트가 으브리 뿌임이나 그지 멍흑배도 옛만 새들고 두스물린 옛칼이 앞서고 삼은 홀격이 벌글 덧과 두스물 벌가가 은우들 울릇구르니 삼으로랏 이젠 나대기 의외지 따르락 월웅궁이까지 해라도 같이 돌라
1: Эрхэм хүндэтэй сонсогчдоо Тубаражуугийн Монгол хэлний нэвтрүүлгийн Өв соёлын Алтан хором тусгай нэвтрүүлгийн энэ удааны дугаар энэ дүхрээд өндөрлж байна. Найруулагч нэвтрүүлэгч Журамт Хянагч Одхон Хөвчин Хүлэн сонссон та бүхэндөө баярлалаа. Та бүхэн залгаад Тубаражуугийн Монгол хэлний нэвтрүүлгийн бусад програмуудыг хүлэн авч сонс